አለን ገለል በልና ገለል አርጋቸው አገለል በልና አገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ አላለዳኝ ባንአይን በየጉሩም አሁን